0: ከተማይቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን ስለመወሰኑ
1: ቅድስት ብላ እንድትጠራ ቅድስት የሚያስብላት ደግሞ በማካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን ያወጣን ያለ ነው።
0: በጅማ ዞን በግድብ ግንባታ ምክንያት የተፈናቀሉ አርሶ አደሮች ችግር ላይ ወድቀናል ይላሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችንም ሳይተመን ዝም ብለው ነው ያፈናቀሉን።
0: ሌሎችንም ዘገባዎች አካተናል እንድትከታተሉን ግብዣችን ነው። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ዛሬ ስብሰባ መግባቱን ተከትሎ ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። ፕሬዝዳንት ታደሰ በጽፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። ስብሰባ የተካሄደ ያለው በጸጥታ አካላት ጥበቃ መሆኑንም ጠቅሰዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በበኩላቸው የጀነራል ታደሰ ወረደን ክስ አስተባብለዋል። ህወሓት ዛሬ ሲያደርገ የነበረው ጉባኤ ማምሻውን መጠናቀቁን አስመልክቶ ባልደረባችን አወት ገብረ እግዚአብሔር ከአቶ ሚካኤል አስገዶም ጋር አጭር ቆይታ አድርጓል።
3: በጸጥታ ኃይሎች ታጅቦ አልገቡም። ቤተ መንግስት ስለሆነ በአካባቢው ያው ጥበቃ ሊኖር ይችላል፣ የተለመደ ጥበቃ። ጋዊ ፕሬዚደንት ነው ዶክተር ደብረጽዮን ገብረ ሚካኤል። ያው በነባሩ በምክር ቤት ተሰብስቦ በሰሞኑን የመረጣቸው ህጋዊ የትግራይ ፕሬዚደንት ነው። ህጋዊ ፕሬዚደንት ደግሞ በእንደዚህ አይነት መልኩ ሊገባ አይችልም። ያው የተባለውን የተጻፈውን ጽሁፍ እና አስተሳሰቡ ነው ትክክል ያለ ነው እንጂ እንደ ወትረው ጀነራል ታደሰ ወረደ ፕሬዚደንት እያሉም ያው ሲደረግ የነበረ ጥበቃ ኖርማሊ በዛ የቀጠለ ነው። አዲስ ነገር አዲስ የመጣ ኃይል የለም፣ አዲስ የተሰራ ስራ የለም።
4: ዛሬ በሶሻል ሚዲያ የተላለፈው መልእክት የጀነራሉ መልእክት የኃይል እርምጃ እንደወሰዳችሁ ነው የሚያመለክተውና ለምሳሌ ጀነራሉ ስልጣኑን የማያስረክብ ከሆነ ምን አይነት እርምጃ ነው የምትወስዱት?
3: የጀነራል ታደሰ ወረደ ስልጣን መጋቢት 30 ላይ አልቋል። የስልጣን ሽግግር እስኪካሄድ ድረስ አሁንም ቀጥለዋል። ይሁንና ከመጋቢት 30 በኋላ ፕሮሰሱ እስክንጨርስ ነው የቆየ ነው እንጂ ህጋዊ መንግስት መርጠናል፣ ህጋዊ ፕሬዚደንት መርጠናል። የተመረጠው ፕሬዚደንት ነው ህጋዊ እንጂ በመጋቢት 30 የፈረሰውን የጊዜያዊ አስተዳደር ፕሬዚደንት አይደለም ህጋዊ የሚሆነው ማለት ነው። ስለዚህ ህጋዊ አሁን ሞት ያለው ፕሬዚደንት ነው ህጋዊ ሆኖ እንዴት ነው ህግ ጥሰው ነው የሚያስተሳሰው የሚመጣው? ስለዚህ ከነ መጀመሪያው አሰሳው ሰውና ጽሁፉ መልእክቱ የተሳሳተ መልእክት ነው ያለው፣ ሊታረም ነው የሚገባው።
4: ዋስትናስ ልትሰጡት ትችላላችሁ ወይ?
3: ዋስትና ምናምን ማለት ወደዛ የሚያስከድ ችግርም እስካሁን አልተፈጠረም። የለም ማን ለማን ዋስትና ይሰጣል? ጀነራል ታደሰ ኮታጋይ ነው፣ እድሜው ሙሉ ለትግራይ ህዝብ የታገለ ነው።
4: እና መልእክቱ እንዴት ነው የሚስተካከለው ታዲያ?
3: እሱ የውስጣችን ስለሆነ ራሳችን በራሳችን በመግባባት በመራራት የምንፈታው ነገር ነው የሚሆነው። ብዙም የሚያጨናንቅ ነገር አይመስለኝም።

0: ቀጣዩ እርምጃችሁ ምንድን ነው የሚሆነው?
1: በፌደራል መንግስት የሚያገናኘን ያው የፕሪቶሪያ ስምምነት ነው። የፕሪቶሪያው ስምምነት እንዲፈጸም 3 አመት ሙሉ እኛ ላይ የደረሱ ህዝባችን ላይ የደረሱ ችግሮችን ተቋቁመን ለሰላም ስንል ቆይተናል። የፕሪቶሪያው ስምምነት ለትግራይ ህዝብ በጣም ቁልፍ የሆኑ ችግሮችን መፍታት አልቻለም። ሙሉ በሙሉ እንዳይተገበር ደግሞ ፈቃደኛ አይደለም። ስለሆነ በይፋ የፕሪቶሪያ ስምምነት ፈርሷል ብለን አውጀናል። ከዛ በኋላ ያው በሁለቱም ስምምነት የነበረ ግዴታ አስተዳደርም ፈርሶ ያው በህዝብ የተመረጠውን ነባሩ ቤት ምክር ቤት እንዲመለስ አድርገን ያው ህጋዊ ፕሬዚደንት መርጠናል። ስለዚህ ከፌደራል ምናደርገው ውይይት ተንግዲ ከዚህ ቀጥሎ ላለው ሂደት ልንወያይ እንችላለን። በሰላም ችግሮቻችንን እንፈታ እንፈልጋለን። እኛ እስካሁን ኢትዮጵያውያን መሆናችንን አስበን ነው እየተጓዝን ያለ ነው። ይሁንና ያው እንድንገፋም እየተደረገን ያለው ይሄን የመግፋቱ ሁኔታ መቀጠል የለበትም የሚል አስተሳሰብ ነው ያለን። ከዚህ ያለፈ ነገር ግን ሌላ የሚያደራድሩ ነጥቦች የሉንም። ሲኖሩ ቤታችን ክፍት ነው ብለን ባለፈም ተናግረናል። አሁን መድገም እፈልጋለሁ። በሰላማዊ መንገድ ሁሉም ችግሮች ለመፍታት ፈቃደኛ ከሆነ አካል ላይ ሁሉ ጊዜ ዝግጁ ነን የሚል ነው። ከዓለም ማህበረሰብም እንዲሁ በድርድር የሚያምን ድርጅት ነው፣ መንግስት ነው። ስለዚህ በችግሮቻችን ከማንም አካል ተደራድረን እየተስማማን እየተወያየን ለመሄድ ዝግጁ ስለሆነ የዓለም ማህበረሰብም በዚህ መልኩ ቢያየው ጥሩ ነው የሚል ሐሳብ ነው ያለኝ። ባይቀበለው የሚል ጥያቄ ለምንድን ነው የማይቀበለው ነው። ይሄ ህገ መንግስታዊ መብታችን ነው። ህዝብ በመረጠው ራሱ በራሱ እንዲተዳደር መብቱ ነው። ስለዚህ በህዝብ መብት በህገ መንግስታዊ መብት ላይ ማመን ነው ያለባቸው። ካልሆነ ለመብታችን ለህገ መንግስታዊ መብታችን ለሉዓላዊነታችን ለራሳችን በራሳችን ለመተዳደር የሚያበቃንን መንገድ ነው የምንከተለው። በዚህ ላይ ደግሞ ያው ኮምፕሮማይዝ አናደርግም የሚታወቃል። መብታችን ኤክሰርሳይዝ የማድረግ ፍላጎት አለን። እሱ ደግሞ በማንም በኃይል ሊጫነን አይገባም የሚል ሀሳብ ነው ያለን።
2: በኦሮሚያ ክልል ጅማ ዞን ሊሙሰቃ ወረዳ ከ5000 በላይ የሚሆኑ አርሶ አደሮች ምትክ መሬት ሳይሰጠን ከርሻችን ተፈናቀለን ሲሉ ለቢቢሲ ተናገሩ። አርሶ አደሮቹ የእርሻ መሬታቸው በግዙፉ አርጆ ደዴሳ የመስኖ ፕሮጀክት ምክንያት መወሰዱንም ተናግረዋል። ብዙዎቹ አርሶ አደሮች በ1990ዎቹ አጋማሽ ከሐረር በድርቅ ምክንያት ወደ ሊሙሰቃ ወረዳ መስፈራቸውንም ያወሳሉ። አርጆ ደዴሳ የመስኖ ፕሮጀክት በወረዳው 8 ቀበሌዎችን የሚያካትት ግዙፍ አገራዊ ፕሮጀክት ነው። የኦሮሚያ ክልል የመስኖ ባለስልጣን በበኩሉ አርሶ አደሮቹ ምትክ መሬት ተሰጥቷቸዋል ይላል። ከ5000 አባወራዎች መካከል አንዱ የሆኑትና ስማቸው እንዲጠቀስ የማይሹ አርሶ አደር ግን ችግር ላይ ወድቀናል ሲሉ ያሉበትን ሁኔታ እንዲህ አብራራሉ።
3: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችን ምንም ሳይተመን ዝም ብለው ነው ያፈናቀሉን። በርግጥ በ2008 ዓመተ ምህረት ለተወሰኑ ሰዎች ትንሽ የገንዘብ ሰጥተዋል። የሰጠው ገንዘብ ግን ለ3 ዓመት ምርት ብቻ ተሰልቶ ነው። እኛ ግን ከ10 ዓመት በላይ በቦታው ቆይተናል። ቡና ተክለው ያመረቱ ያሉ አሉ። ጫት፣ አቮካዶ የተከልንም አለ። ከላይ የመጣ ትዕዛዝ ነው በማለት ቀሪ ቦታ ላይ ተሰፍራላችሁ ብለው ነው ያፈናቀሉን። ሰሞኑን የበቆሎ ማሳችን በውሃ ተወስዷል። ንብረታችን እንድናነሳ ቅድመ ማስጠንቀቂያ እንኳን አልሰጡንም። ለጠፋ ንብረት ካሳ የለም፣ ባዶ መሬት ብቻ ነው የምንሰጣቸው አሉን። እሱም አልተሰጠንም። ጊዜያዊ መጠለያ እንኳን የለንም። ልጆቻችን ተበታትነዋል። ምንም አይነት እርዳታም የለም።
2: ሌላ አርሶ አደር በበኩላቸው ማሳቸው ሙሉ በሙሉ መወሰዱንና ከወረዳ እስከ ክልል ድረስ አቤት ቢሉም ምላሽ እንዳላገኙ ለቢቢሲ ተናግረዋል።
4: አሁኑኑ ተነሱ አሉን። ጭራሽ ምንም አታርሱም በማለት ውሃ የሚተኛበት ማሳ ላይ የነበሩትን ወደ ሌላ ራቅ ብሎ ወደሚገኝ ሰፈር ባዶ ቤት እየተፈለገ በግድ እዚያ እንዲገቡ እየተደረገ ነው። የመንግስት የጸጥታ አካላት በስፍራ ተሰማርቷል። የምንዘራበት ወቅት ነው። በዚህ ሰዓት እጃችሁን አጣጥፋችሁ ተቀመጡ ነው የሚሉን። የሚታረስ መሬት ማግኘት ራሱ በዚህ ጊዜ የማይታሰብ ነው። ቀለብ ለቤተሰብ አናገኝም። የወደፊት ጣፈንታችን አሳሳቢ ሆኗል። ዋማ ማሬቦ ቀበሌ ብቻ ከሁለት ከ1000 በላይ አባወራዎች መደጃ

0: ኢላላ ቀበሌ ከአንድ ሺህ በላይ አርሶ አደሮች ተፈናቅሏል። በተባ ኢላላ ቀበሌ ደግሞ 500 ይሆናሉ የተፈናቀሉት። የዛሬ 10 ዓመት አካባቢ የ3 ዓመት ምርት ካሳ ብሎ ትንሽ ገንዘብ ሰጡ። ለዚያ ነበር ዝም ብለን እስከዛሬ ተቀመጥነው። ሙሉ ካሳ እንኳን ቢሰጡን ምን አለ? በዚህ ሀገር ኑሮ ተስፋ ቆርጠናል። ነገ ወንዝ ዳር አስፍሮን ሲያበቁ ከዚያም ተነሱ ሊሉን ይችላሉ።
1: የአርሶ አደሮችን ቅሬታ በተመለከተ ያነጋገርናቸው የኦሮሚያ መስኖ ባለስልጣን ህዝብ ግንኙነት ኃላፊ አቶ ዘየደ ተሾመ ካሳው ተከፍሏቸዋል ይላሉ።
2: አመ ጀምሪ ጭቁን ካንጀታሙ ወንጀል ከደልቲ ፌደራላት ነው።
3: መስኖ በፌደራል መንግስት የሚሰራ ነው። ነዋሪዎቹ በሰፈራ ነው ወደዚህ አካባቢ ሄዱት። አርጆ ደደርሳ ትልቅ ፕሮጀክት ነው፣ ገና አልተጠናቀቀም። በዚያን ጊዜ ከዘውኑ ጋር በመነጋገር ነበር ስራ የተጀመረው። በወቅቱ ተለዋጭ ቦታም ተሰጥቷቸው ነበር። የፌደራል መስኖ ባለስልጣን ከ10 ዓመት በፊት ቦታውን ሲረከብ ለአርሶ አደሮቹ ተለዋጭ ቦታም ካሳም እንደተሰጣቸው ነው ማቀው። አሁን ያለበት ሁኔታ አላውቅም። ምትክ መሬትን በተመለከተ የተሟላ መረጃ የለኝም። እኛ ተለዋጭ መሬት የመስጠት ስልጣን የለንም። ምትክ መሬት የመስጠት ጉዳይ የሚመለከተው ዞኑን ነው።
1: በጉዳዩ ላይ የሚመለከታቸውን የዞን አስተዳደር ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ደቡብ አፍሪካ መጤ ጠል ጥቃቶችን ያሳያሉ የተባሉ ሐሰተኛ ቪዲዮዎችን አወገዘች። ይሄ የተባለው በአገሪቱ መጤ ጠል ጥቃቶች እየተባባሱ ነው በሚል የዲፕሎማሲ ውጥረት እየጨመረ በመጣበት ወቅት ነው። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየተጠበቀሽ ነው። ኢራን በበኩሏ አሜሪካ ዲፕሎማሲን በውታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። በአሜሪካና በኢራን መካከል ውጥረቱ ሲባባስ የዶላር ዋጋ ተዳከመ። ዋነኛው የነዳጅ ግዢ መገበያያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር የ0.14% ቅናሽ ታይቶበታል። በባህረ ሰላጤው ጦርነት የተነሳ የዓለም የምግብ ዋጋ ጭማሪ ማሳየቱን ቀጠለ። የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6% ጭማሪ ማሳየቱን የፋኦ መረጃ አመልክቷል። የአሜሪካ እገዳ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦችን ማስቆሙ ተገለጸ። ከ70 በላይ የሚሆኑት መርከቦቹ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ ነበሩ ተብሏል። የጀርመኑ ሚኒስትር በአገራቸው ለተፈጠረው የኢኮኖሚ መቀዛቀዝ ኃላፊነት የጎደለው ያሉትን የትራምፕ ጦርነትን ተጠያቂ አደረጉ። ሚኒስትሩ ላርስ የአሜሪካ ፕሬዝዳንት እርምጃዎች በቀጠናው ዓለም አቀፍ የኢነርጂ ቀውስ እንዲፈጠር አድርጓል ሲሉ ወቅሰዋል። ዜናዎቹ እነዚህ ናቸው። የሰሜኑን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ሲኖዶስ በመውጣት የተቋቋመው የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ የሲኖዶሱን ውሳኔ ተከትሎ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለባልደረባችን አማኑኤል ይልቃል ነግረውታል።
4: አክሱም ያው ቅድስት ከተማ ያው ህገ ልቦናን ህገ ኦሪትን ያው ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴትም ስለሆነች ያለው ቅድስናዋን ብዙ መንበረ ታቦተ ጽዮን፣ መንበረ ጽላትነች፣ መንበረ ሳብራ፣ መንበረ ብዙ የቅዱሳን ማርያም ስለሆነች ስለዚህ ካላት ክብር የነበራት ክብር እንዳለ ሆኖ ከአሁን ጀምሮ ደግሞ በከተማዊቷን ጠቅላላ ቅድስና የሚያስብላት ነገር ተጠንቶ ያለው ነገር ሁሉ ግብዓቶችን ቆርቧል። ስለዚህ ለረጅም ጊዜ ቅድስት ከተማ ያው በእንግሊዘኛም የተለያዩ ሰዎችን በጎግል ላይ ሲታይም ሆሊ ሲቲ ነው የምትባለው። ስለዚህ እኛም ደግሞ በዚህ ዘመን ደግሞ ያላት ቅድስና ያላት ክብር ተወለደውን ይዞት እንዲሄድ ጥናት ከቀረው በኋላ ከተወሰነ ቀን ጀምሮ ከተማይቱ በሙሉ ቅድስት ተብላ እንድትጠራ፣ ቅድስት የሚያስብላት ደግሞ በመካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን እነሱ ጥናት ተደርጎ ከእንደሌላ ማንኛውም የማይደረግባት ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን እያወጣን ያለ ነው። ስለዚህ በዚህ ዙሪያ ያው ቅዱስ ሲኖዶስ ያው ቅድስት

0: ከተማ አክሱም ብሎ ሰይሟታል ማለት ነው።
1: ቀደም ጥናት ተደርጎ የሚል ነገር አንስተውልኝ ነበርና ምናልባት ሊዘረዝሩልኝ ከቻሉ ከተማዋን ቅድስት ለማለት ያስቀምጣቸዋቸውን ምክንያቶች?
0: እሱ በባለሙያዎች ተጠንቶ ተቃርቦ ያው ተጠቅሎ መልሶ ወደ ጉባኤው ስለሚቀርብ በቀጣይ ያው በተቀምጦ በወር እንድትደውልልኝ አሳውቃለሁ። አንድ ሁለት ሶስት ብለን ማለት ነው።
1: አሁን ያነሱልኝ አንድ ነገር አለ። ከዚህ ከመጠጥ ቤቶች ከሆቴሎች ጋር በተያያዘ ህግ ያወጣችሁ እንደሆነና እሱ ምን እንደሆነ ቢያብራሩልኝ። እንደገና ደግሞ ቅድስት መባሉ የሚያመጣቸው ሌሎች ለውጦችስ ምንድናቸው?
0: የሚያመጣቸው ለውጦች አንደኛው የጥንት ታሪኳን ማንነቷን ያለውን ክብሯን ወደፊት ዓለም እንዲያውቁ ማድረግ ነው። ሁለተኛ ደግሞ በከተማይቷን ቅድስት ከተባለ የቅድስና ሰራ ሊሰራ ይገባል የሚባለው ማለት ስላለበት በከተማይቷ ዙሪያ ያሉ ያልተለመዱ ነገሮችን እንደ ጫት ይሁን እንደ ሌሎችን አንዳንዱ ነገሮችን በብዛት አይቆም ግን ካሉ እንደ መጠጥ ቤቶቹም እንደ ሌሎችም ያሉ ገደብ ያለበት ሰዓት እንዲኖር ያንንም ህግ ምክንያት ቅድስና የሚያስብላት ጠቅላላ ከተማይቷን የቅድስና ምልክት እንድታሳይ የሚያደርጉ ህጎችንም እያወጣን ያለ ነው።
1: ከተማ ቅድስት ተብላ ከመጠራቷ ጋር በተያያዘ ከዚህ ሲያሜ ጋር አብረው የማይሄዱ ተብለው የተለዩ ነገሮች አሉ? ምን ምንድናቸው? ለምሳሌ መጠጥን ጠቅሰውልኛል፣ ሌሎችንም ቢዘረዝሩልኝ።
0: ምንም አይነት ከሱ ጋር የማይሄድ ነገር የለም። ምክንያቱም ምንም አይነት የለም እስካሁን ስለሌለ አሁን ያልኩህ ነገር ማንም እንግዳ መጥቶ ያው የሆነ ሆቴል ሬስቶራንት ቢገባ የሚያገኛቸው ነገሮች የሆኑ ሙዚቃዎች ነገር ካሉ ነው እንጂ እስካሁን የተለየ ነገር አክሱም ላይ ምንም የለም። ምክንያቱም ለዛም የሚቃረን ነገር የለም እስካሁን። ስለዚህ ስለሌለ ያ ቅዱስነቱን ጠብቆ ለቀጣ የሚመጡ ነገሮችን ለዛ የተጻረ የሚሆን ደግሞ እነሱን ማስወገድ ነው።
1: ሌላኛው ጉዳይ የውሳኔ ቁጥር 11 ላይ የተቀመጠው ከአጼ ዮሐንስ ጋር የተያያዘ ጉዳይ ነው እና እሱ ውሳኔስ ምንድን ነው ቢያብራሩልን?
0: ግርም ያው አጼ ዮሐንስ ያው ንጉሠ ጽዮን ተብለው ያው እንግዲህ አጋጣሚ በሀገራችን ላይ የነበራቸው አንድነት፣ ፍቅር፣ ሀገር ድንበሩ ሲሉ ያው የከፈሉትን መስዋዕት ለቤተ ክርስቲያኒቷ ደግሞ አማኝ በተለይ በቤተ ክርስቲያን የነበራቸው አብያተ ክርስቲያን በማሰራት ለሀገሪቷን ያላቸው ትልቅ ውለታ በሰማዕትነት ያረፉትና ቤተ ክርስቲያን ልታስባቸው ይገባል። እንዲህ አይነት ደጋጎች ሰዎችን ካላስታወስን ንፉግነት ነውና ሰማዕት ያው ሰማዕት ተብለው እንዲጠሩ ለዚህ ክብር ሰማዕትነት ቤተ ክርስቲያን ሰጣቸዋለች ማለት ነው።
1: የምታወጡት ህግ ነገር ብላችሁኛልና እንደው እንዴት ነው የምታደርጉት? ከከተማ አስተዳደር ጋር በመነጋገር ነው? ምናልባት ደግሞ ከዛ መካከል ነዋሪዎች የተለየ ሀሳብ ያላቸው ካሉስ እንዴት ነው በአጠቃላይ እንደው እንደሚሆነው?
0: ከተማ አክሱም ላይ ምንም የተለየ ነገር ስለሌለ ለቀጣይ ግን ያው የምናያቸው ጉዳዮች ይሆናሉ ማለት ነው።
1: ምናልባት ከዚህ ከእናንተ ካስተላለፋችሁት ስያሜ ጋር በተያያዘ እንዲወሰድ የሚፈልጓቸው እርምጃዎች ይኖሩ ይሆን? ለምሳሌ በህግ በሚታወቀው ደረጃ በዓለማዊ ህግ ማለቴ ነው የከተማ ስያሜ አክሱም ብቻ ነው። ስለዚህ እሱ እንዲቀየር ምናልባት የምታቀርቡት ጥያቄ ይኖር ይሆን ወይስ እንደዚህ ከዚህ ጋር የተያያዙ ነገሮች ቀጣይ እርምጃዎች ምን ይሆናሉ?
0: ለቀጣይ እነሱም ያው እንግዲህ ከከተማ አስተዳደር ይሆን ከሚመለከታቸው አካላት ያው ሲኖዶስን ከወሰነ ሲኖዶስን ተግባራዊ የማድረግ ግዴታም ስላለበት ከእነሱ ጋር መነጋገር ቀጣዩን እንሄድበታለን።
1: ከሰሞኑ እንግዲህ በአክሱም ከተማ ጋር ሙስሊም እምነት ተከታዮች ከመስጊድ ጋር በተያያዘ የተፈጠሩ ችግሮች ነበሩ። ከዛ ጋር በተያያዘ እንደው ምናልባት በሙስሊም ማህበረሰቡ ዘንድ ቅሬታ ሊፈጥር ይችላል ይሄ ነገር የሚል ስጋት ይኖራችሁ ይሆን?
0: ከሙስሊም ህብረተሰብ በተለይ ከአክሱም ህብረተሰብ ጋር ያለው በሰላም በፍቅር የሚኖሩ ወንድማማች ናቸው። በቅዱስ ከተማ አክሱም የተለየ ነገር ሀሳብ ይኖራቸዋል ብዬ በግሌ አላምን። ምክንያቱ ለረዥም ጊዜ እነሱም አክሱም ስንል ቅድስት በመሆኗን፣ ታላቅነቷን፣ ጥንታዊነቷን፣ ቅርስነቷን አምነው ያው ለበዓል የሚመጣ ነው በአብረው ነው የሚሰሩት። በገበያው ላይ አንድና በአንድ ላይ ነው የሚሰሩት። በተለያየ በማይኮል በሚደረገው ነገር ህብረተሰቡ በሚገለገልባቸው ህብረተሰቡ በሚሰራቸው ላይ በአንድ ላይ የሚሰሩት ተማምነው ተስማምተው የሚኖሩበት ነው። በቅድስ በመባሉ እነሱ እንደውም የተለየ ድጋፍ ይሰጣሉ እንጂ የተለየኛ ያው እነሱ የሚቃወሙት ነገር ሊኖራል ብዬ አላስም በግሌ ነው። ካለ ግን ከሙስሊም ህብረተሰቡም ጋር መነጋገር ይቻላል። በአክሱም ላይ ያለው ህብረተሰቡ ለረጅም ጊዜ የቆየ የተለማመዱ ምን መደረግ አለበት ምን መደረግ የለበትም በሁለቱ ህብረተሰቦችን ዘንዳ ለረጅም ጊዜ የቆየ የሰላም የአብሮነት የመቻቻል የጋራ እሴቶችም ስላሏቸው በዚህ ላይ ጠብ አለ ብዬ ይፈጥራል ብዬ አላስም።
2: በአክሱም የሚገኙ የእስልምና እምነት ተከታዮች ሃይማኖታዊ ስርዓቶች የሚፈጽሙበት ቦታ ሲጠይቁ ዘመናት የተቆጠሩ ሲሆን ከሃይማኖት ስርዓት ጋር በተያያዘም በተለያዩ ጊዜያቶች ግጭቶች ተከስተዋል። ለዚህም አክሱም ቅድስት ከተማ መሆኗ በምክንያትነት ይጠቀሳል።

አድማጮቻችን የዛሬውን በዚሁ ነው የምናጠናቀቀው። ሌሎች ዝርዝር ዘገባዎችን በድረገጻችን ወይም በፌስቡክ ገጻችን ላይ ታገኛላችሁ። BBC News አማርኛ ከዩቲዩብ ገጻችንን በመቀላቀልም መረጃዎችን ታገኛላችሁ። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።

0: ክብል ነቂፉ ሓይልታት ኣሜሪካን ኢራንን ኣብ መፃበ ሆርሙዝ ተኩሲ ድሕሪ ምልውዋጦምያ ቴሄራነት መግለፂ ሂባ እቲ ዝሓሓ ሓሊፉ ክካየድ ዝቐነየ ረፅሚ ብዘየገድስ ግን እቲ ክልቲኦም ወገና ዝተሰማምዑሉ ምቁራፅ ተኩሲ ኣብ ቦትኡ ከም ዘሎ ዶናልድ ትራምፕ ገሊጹ ኣሎ። ፕሬዚደንት ቦትስዋና ነበር ኣብ መበል 86 ዓመቱ ዓሪፉ ካብ 1998 ክሳብ 2008 ፕሬዚደንት ናይታ ብማኣድን ባህርያዊ ፀጋታትን ዝሃብተመት ሃገር ደቡብ ኣፍሪቃ ኮይኑ ዘገልገለ ፌስተስ ሞጋ ኣብቲ ሃገር ዲሞክራሲ ንክሰፍን ብዝገበሮ ኣበርክቶ ሽልማት ዝረኸበ እዩ። እቲ ኣብ እዋን ዘመነ ስልጣኑ ተኸሲቱ ዝነበረ ሓያል ልብዒ ለበዳ ሕማም ኤድስ ንምክልኻል ብዝተኸተሎ ፖሊሲ ከምኡ ውን ግጭታት ንምፍታሕ ብዝወሰዶ ተበግሶታት እውን ዳ ዘትረፈ እዩ። ፕሬዚደንት ኣሜሪካ ኣብ ልዕሊ ሃገራት ኤውሮጳ ዝለዓለ ቀረፅ ክውስን ከም ዝኽእል ዳግማ የጠንቀቑ። ዶናልድ ትራምፕ ምስ ፕሬዚደንት ሕብረት ኤውሮጳ ኦርሱላ ቮን ደር ላይን ድሕሪ ዘካየዱ ናይ ቴሌፎን ዝርርብ ኣብ ዝሃቦ መብርሂ ክሳብ 4 ሓምለ ኣብ ዘሎ እዋን ኣብ ልዕሊ ንግዳዊ ኣቑሑ ኣሜሪካ ዝተገብረ ቀረፅ ናብ ባዶ እንተዘይወሪዱ ኣዝዩ ዝለዓለ ቀረፅ ከም ዝገብር ኣፍሊጡ ኣሎ።
1: BBC ኣብ ኢትዮጵያን ዝተፈጸመ ጾታዊ ዓመጻት ዘቃልዕ ጸብጻብ ብምውፅኡ ሽልማት ኣምነስቲ ኢንተርናሽናል ተዓዊቱ። እቲ ንBBC ወርልድ ሰርቪስ ዝተዋህበ ክቡር ሽልማት ኣብቲ ኣብ ኢትዮጵያ ዝቕጽል ዘሎ ግጭት ንዝተፈጸመ ጾታዊ ጎነፅ ዘርኢ ዓሚቑ ጸብጻብ ብምቕራቡ ዝተዋህበ እዩ። እቲ ቀቲሎምን እንተዝኾነ መሓሸኒ ህይወት ደቂ ኣንስትዮ ዘዕኒ ዘሎ ዝተረስዐ ኩናት ብዝብል ርእስቲ ዝወፀ ጸብጻብ ኣብቲ ዝበለፀ ነዊሕ ዓንቀጽ ኣብ ዝብል ናይ ጽሑፍ ውድድር ቀሪቡ እዩ ተዓዊቱ ዘሎ። እቲ 6 ወርሒ ወሰደ መርመራ ግዳያትን ሰብ ሙያ ጥዕናን ብዝሃብዎ ቀጥታዊ መርትዖታት ዝተዳለወ ኮይኑ ነቲ ተኸዊሉ ዝነበረ ግፍዕታት ዘቃልዕ እዩ። እቲ ጸብጻብ ኣብቲ ካብ 2023 ነቲ ሒዙ ኣብ ክልል ኣምሓራ ዝካየድ ዘሎ ግጭት ዝተፈጸመ ጾታዊ ዓመፅ ዝርከቦ ግፍዕታት ሰኒድሎ ቃለ ምሕተት ዝገበሩን ኣብቲ ጉዳይ መፅናዕቲ ዘካየዱን ተመራመርትን ሰብ ሙያ ጥዕና ኣብቲ ክልል ዘሎ ህዝባዊ ኣገልግሎት ጥዕና ክፈርስ ከም ዝኽእል ኣጠንቂቖም ነይሮም። ብሰንኪ መንግስቲ ኣንቢርዎ ዘሎ እገዳታት ምንቅስቃስን ሓደገኛ ኩነታት ጸጥታን ጋዜጠኛታት ናብቲ ብግጭት ዝተወልዐ ከባቢታት ብምእታው ቀጻሊ ጸብጻባት ክህቡ ከም ዘይከኣሉ ይግለጽ። እቲ ኣብ ክልል ኣምሓራ ዘሎ ግጭት ኩናት 2 ዓመት ትግራይ ኣብ ሕዳር 2022 ብመሰረት ስምምዕ ፕሪቶርያ ደው ድሕሪ ምባል እዩ ተወሊዑ። እቲ ኣብ መንጎ ሕወሓትን ማእከላይ መንግስቲ ኢትዮጵያን ዝተፈረመ ስምምዕ ኣብ ልዕሊ ሲቪላውያን ዝፍጸም ጾታዊ ዓመፅ ዝርከቦ ግፍዕታት ደው ክብልን ግዳያት ፍትሒ ክረኽቡን ዘጠቃልል እዩ። እንተኾነ እቲ ምግሃስ መሰላት ደቂ ኣንስትዮ ኣብ ክልል ኣምሓራ ከም ዝቐጸለ እቲ ጸብጻብ የመልክት። ሰመዚ ኢትዮጵያ ነዚ ቀረበሎም ክስታት ምግሃስ መሰላትን ግፍዕታትን ክነጽግዎ ምጽንሖም ይፍለጥ። መንግስቲ ምስቲ ኣብ ክልል ኣምሓራ ዘሎ ግጭት ብዝተሓሓዝ ኣብ ልዕሊ ደቂ ኣንስትዮ ንዝተፈጸመ ዓመፅ ንምፅራይ መርመራ ከም ዝካየድ እኳ ተገሊጹ እንተነበረ ዛጊት ውፅኢት ናይቲ መጽናዕቲ ንህዝቢ ኣይቀረበን። ሽልማት ሚድያ ኣምነስቲ ኢንተርናሽናል ካብ ዝሓለፈ ዓመት ጀሚሩ ምስ ሰብኣዊ መሰላት ዝተኣሳሰር ጋዜጣዊ ስራሕ ኣፍልጦ ዝህብ ኮይኑ 11 ዝተፈላለየ ክፍልታት ዘለዎ እዩ። እቲ ኣጋጣሚ ንውልቃውን ሞያውን ሓደጋ ብምስጋር ንሰብኣዊ ምግሃስ መሰላት ዘቃልዑ ጋዜጠኛታት ኣፍልጦ ዝህብ እዩ። ኣብ ክልል ኣምሓራ ዝቕጽል ዘሎ ኩናት ኣብ መንጎ ዕጡቋት ኣምሓራ ፋኖ ብሓደ ወገን ሓይልታት ፌደራላዊ መንግስትን እቲ ክልልን ከዓ በቲ ካልእ ዝካየድ እዩ።
0: ኣብ መወዳእታ ኢንስታግራም ካብ ሎሚ ጀሚሩ ቀጥታዊ ሕልፍ ምስጢራዊ መልእኽቲ ምስዳድ ደቀዋሪፅ ኣሎ። እቲ ኣገልግሎት ተጠቀምቲ ዝተመስጠረ መልእኽቲ ናብ ተቐባሊ ክሰዱ ዘኽእል እኳ እንተነበረ ሰብ መዚ ፀጥታ ብቐሊሉ ዘይረኽብዎ ብምዃኑ ንቐልዑ ዝርከብዎም ሰባት ንዘየድሊ ትሕዝቶታት ክቃልዑ ይገብራሉ ተባሂሉ ክንቀፍ ጸኒሑ እዩ። ዝኸበርኩም ተኸታተልትና ናይ ሎሚ በደና መደብና ብዝዛዝብና ኣለና ምስ ኣዋሃዲት መደብ ላይን ፅጋብ ክኢላ ቴክኒክ ዴቪስ ማሳሩ ከምኡውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናዩ እናተመነና በዚ ንሰናበተኩም።